የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 15 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በሰው ሠራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑን መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመኑ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በሰው ሠራሽ አስተውሎት ዘመን ቤተሰብ የመጀመሪያው የሰብአዊነት ትምህርት ቤት ነው ማለታቸው ተገለጸ። ባለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰብአዊ መብቶችንና የሰብአዊ ክብርን የሚጠብቅ ሕግ እንዲወጣ አሳስበዋል። አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት የሰው ልጅ የመጀመሪያ ትምህርት ቤት የሆነውን ቤተሰብን እንዲያፈርስ ፈጽሞ መፍቀድ የለብንም ብለዋል። ጤናማ ሕግ መሠረታዊ የሰብአዊ መብቶችንና ነጻነቶችን በመጠበቅ ሳይንሳዊና ቴክኖሎጂያዊ ፈጠራን ማበረታታት አለበት። ተጠቃሚዎችን ከብዝበዛ መጠበቅ፣ የግል ምስጢሮችን መጠበቅ፣ አዳዲስ ቴክኖሎጂዎችን አጠቃቀም ግልጽነት ማረጋገጥና ዲሞክራሲያዊ ተቋማትን ማጠናከር እንዳለበት ማረጋገጥ አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት በቫቲካን ለዓለም አቀፍ የካቶሊክ ሕግ አውጪዎች መረብ ስብሰባ ላይ ይህንን እምነታቸውን የገለጹ ሲሆን ርዕሰ ሊቃነ ጳጳሳቱ በሕግ አውጪው ስብሰባ ላይ ጠንካራ የሕግ ማዕቀፎች፣ ገለልተኛ ቁጥጥር፣ መረጃ ያላቸው ተጠቃሚዎችና ኃላፊነቱን የማይሽር የፖለቲካ ስርዓት አስፈላጊ ናቸው ብለዋል። እንዲህ አይነቱ ቁጥጥር በተለያዩ ደረጃዎች አካባቢያዊ፣ ብሔራዊና ዓለም አቀፍ የተሳተፉትን የሥነ ምግባር ማዕቀፎች ግልጽ ውይይት በማድረግና ለጋራ የማኅበራዊ ፍትሕ ደረጃዎች ተገዢ ለማድረግ እንደሚረዱ የገለጹት ቅዱስነታቸው በአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ዘመን ሥርዓቶች ውስጥ የተካተቱትን እሴቶች የሚገድብ አንድም ርዕዮተ ዓለም ወይም ፍላጎት እንዳይኖር ያረጋግጣሉ ሲሉ ተናግረዋል። በተመሳሳይ ጊዜ ቅዱስ አባታችን አጽንኦት ሰጥተው እንደተናገሩት ከሆነ የአርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አብርሆት ፈጣን እድገት አዳዲስ የቴክኖሎጂ ጥገኝነት አይነቶችን የመፍጠር አደጋ አለው። ድሃ አገሮች በበለጸጉ አገሮች ላይ ጥገኛ እንዲሆኑ ያደርጋል ብለዋል። በዚህ ረገድ ንቁ መሆን አለብን ብለዋል። ፈጠራ ለርዕዮተ ዓለማዊ ወይም ኢኮኖሚያዊ ቅኝ ግዛት ሌላ መንገድ እንዳይሆን መጠንቀቅ ይገባናል ያሉት ቅዱስነታቸው በሚያሳዝን ሁኔታ አልጎሪዝም ወይም ስልተ ቀመር ማን እንደሚታይ ሲወስን፣ ዲጂታል መድረኮች ያለ ተጠያቂነት የሕዝብ ውይይት ሲቀርጹ፣ የሠራተኞች ክብር ለሥርዓቶች ማመቻቸት ሲገዛ ስውር የገዥነት ዐይነት ይቀርብልናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዳስጠነቀቁት ከሆነ እንደነዚህ ያሉ እድገቶች የበላይነትን የጥንታዊ ፈተና አዲስ ገጽታ ይገልጻሉ ብለዋል። ቅዱስ አባታችን ይህንን የሥልጣን ባህል በመቃወም ቤተ ክርስቲያን የፍቅርን ሥልጣኔ ታቀርባለች ያሉ ሲሆን፣ በእንደዚህ ዐይነት ማኅበረሰብ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ የሰው ልጅ የመጀመሪያ ትምህርት ቤት ቤተሰብ ይሆናል ብለዋል። በቤተሰብ ውስጥ መጀመሪያ ከስሌት በፊት መተማመንን እንማራለን። ከፉክክር በፊት ልግስናን፣ ከመከፋፈል በፊት ውይይትንና ከሥልጣን በፊት ፍቅርን እንማራለን ብለዋል። ይህንን በአምሯቸው ይዘው አርቲፊሻል ኢንተለጀንስ ወይም ሰው ሠራሽ አስተውሎት ይህንን የኅብረተሰብ ዋና ክፍል ሰዎችንና ግንኙነቶችን ከመረጃና ማስመሰያዎች በመቀነስ ወጣቶችን አእምሮ ፍላጎትን በሚገዙ ይዘቶች በማጥለቅለቅ ወይም የቤተሰብን ሕይወት በኢኮኖሚያዊ ሁኔታ አደጋ ላይ በሚጥሉ ኢኮኖሚያዊ ሞዴሎችን በማጥለቅለቅ ይህንን የኅብረተሰብ ዋና ክፍል እንዲፈርስ መፍቀድ የለበትም ብለዋል። በዚህ ምክንያት ቅዱስ አባታችን እንዳሉት ከሆነ ጋብቻና ቤተሰቦችን የሚያጠናክሩ ወላጆችን በትምህርት ተልኳቸው እንዲደግፉና ወጣቶች የወደፊትን ጊዜ በልበ ሙሉነት እንዲመለከቱ የሚያስችሉ ፖሊሲዎችን እንድታስተዋውቁ አበረታታችኋለሁ ያሉ ሲሆን፣ ውድ ጓደኞቼ፣ ዓለም የሰውን ልጅ ሚና የሚቀንስ አርቲፊሻል ኢንተለጀንስ አያስፈልጋትም። ይልቁኑ በጥበብ የበራ የሰው ልጅ አስተውሎት፣ በሕሊና የሚመራ የፖለቲካ ሥልጣንና በበጎ አድራጎት የሚመራ የቴክኖሎጂ ፈጠራ ያስፈልገዋል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጥብቀው ተናግረዋል። ይህንን ጊዜ ብቻ ነው ሰው ሠራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለሰው ልጅ ተቀናቃኝ ሳይሆን የጋራ ጥቅም አገልጋይ የሚሆነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ሐሳቦች በበይነ መረብ የተደረገ ውይይት ለአጋሮቻቸውና ለመላው የሰው ልጅ ቤተሰብ ብዙ ፍሬ እንዲያፈሩ እጸልያለሁ በማለት ንግግራቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የሐምሌ ወር በዓለም አቀፍ ደረጃ ከፍተኛ የሙቀት መጠን የተመዘገበበት ወር መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዚ የበጋ ወቅት ዓለም ከፍተኛ የሆነ የሙቀት ማዕበል ያጋጠማት ባለበት ባሆነ ወቅት የተለያዩ ሪፖርቶች እንደሚያሳዩት በካርቦን አጠቃቀም በእሳት አደጋ ያያዝና በላውዳቶ ሲ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያደረጓቸው ጥሪዎች የመመለስ ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር የ2026 ዓመተ ምህረት የበጋ ወቅት በተከታታይ የከባድ ሙቀት ማዕበሎች የታጀበ እንደሆነ ከአካባቢው የሚወጡ ዘገባዎች የሚያሳዩ ሲሆን እንደ የአሜሪካ ብሔራዊ የውቅያኖስና የከባቢ አየር አስተዳደር ዘገባ መሰረት ያሳለፍነው የሐምሌ ወር እንደ አውሮፓውያን አቆጣጠር ከ1850 ዓመተ ምህረት ወዲህ በዓለም አቀፍ ደረጃ የተመዘገበ የእጅግ ሞቃታማ ወቅት እንደነበር አመላክቶ ዓለም ዙሪያ የሚገኙ የተለያዩ ህዝቦችና ማህበረሰቦች የዚህ ከፍተኛ የሙቀት መጠን ጭማሪ ያደረሰው ውጤት ሰለባዎች እንደሆኑም ጭምር አመላክቷል። በጃፓን ሀገሪቱ እስካሁን ከተመዘገቡት ሁሉ ረጅሙ የሆነው የ40 ዲግሪ ሴልሺየስ ወይም የ104 ዲግሪ ፋራናይት የሙቀት መጠን ተከታታይ ቀናት እያሳለፈች ባለችበት ወቅት አሁንም ድረስ የሙቀቱ መጠን በከፍተኛ ሁኔታ እየጨመረ መሄዱ የተነገረ ሲሆን በሰሜን አፍሪካም በተመሳሳይ መልኩ የሙቀት መጠኑ ወደ 49 ዲግሪ ሴልሺየስ ወይም 120 ዲግሪ ፋራናይት እየተጠጋ በመምጣቱ ህዝቡ ከፍተኛ የሙቀት መጠንን እየተጋፈጠ እንደሚገኝ፣ ከዚህም በተጨማሪ ሆስፒታሎችና የኤሌክትሪክ ኃይል አቅርቦት ስርዓቶችም የመስተጓጎል ስጋት እንደተጋረጠባቸው ተነግሯል። አውሮፓ በበኩሉ አስደንጋጭ ውጤቶችን ያስከተለውን በታሪኳ ሁለተኛውን እጅግ ሞቃታማ የሐምሌ ወር ያሳለፈች ሲሆን በአጃንስ ፍራንስ ፕሬስ ዘገባ መሰረት በፈረንሳይ ከሰኔ ወር አጋማሽ ጀምሮ በተመዘገበው ከፍተኛ የሙቀት መጠን ያላቸው ቀናት ብዛት ከ7300 በላይ ሰዎች ሕይወታቸውን እንዳጡ ተዘግበዋል። የምዕራብ አውሮፓ ሀገራትም ከከፍተኛ ድርቅና ሰደድ እሳት ያስከተሉ በሰኔና ሐምሌ ወራት በተደጋጋሚ የተከሰቱ ከፍተኛ የሙቀት ማዕበሎች እስካሁን ካጋጠሙት ሁሉ እጅግ ሞቃታማ የሆነ የበጋ ወቅት መግቢያን ያስመዘገቡ ሲሆን ቤልጂየም፣ ስፔን፣ ፈረንሳይ፣ ግሪክና ጣሊያን በእነዚህ ወራት ከፍተኛ የሰደድ እሳት ከተደረሰባቸው ሀገራት መካከል እንደነበሩም ተገልጿል። አንድ ጥናት እንደሚያመለክተው በክፍለ ዘመኑ መጨረሻ ላይ የሚነሱ የሰደድ እሳቶች ምንም እንኳ ፕላኔቷ ከሙቀት መከላከል የሚያስችሉ ዘመናዊ ቴክኖሎጂዎች ቢኖሩም በአውሮፓ ውስጥ ተጨማሪ 39 በመቶ የሚሆነው መሬት እንደሚያወድሙ ያለውን ግምት ያስቀመጠ ሲሆን ይህ አሃዝ ሊለወጥ የሚችለው እሳቱን በተሻለ ሁኔታ ለመቆጣጠር ከባድ እርምጃዎች ከተወሰደ ብቻ እንደሆነም አመላክቷል። የአውሮፓ የሰደድ እሳት መረጃ አገልግሎት ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2026 ዓ ም በአውሮፓ የተከሰተው የሰደድ እሳት አደጋ ወቅት ከ2025 እና ከ2022 ዓ ም በመቀጠል በታሪክ ሶስተኛው አስከፊ ወቅት እየሆነ መምጣቱ የተመላከተ ሲሆን የካርቦን ብክለት የሙቀት መጠንን በመጨመሩ ምክንያት ሞቃታማ፣ ደረቅና ነፋሻማ የአየር ሁኔታ በመባባሱ ትናንሽ እሳቶች ወደ አደገኛና ግዙፍ የእሳት ቃጠሎዎች እንዲለወጡ ማድረጉን መረጃው አመላክቷል። ተመራማሪዎች እንደገለጹት በጣም በከፋ ሁኔታ የዓለም ሙቀት መጠን ከኢንዱስትሪ አብዮት በፊት ከነበረው ደረጃ በ3.6 ዲግሪ ሴልሺየስ ከፍ ሊል እንደሚችል ጠቁመው ይህ ሁኔታ ከተከሰተ በሰደድ እሳቱ የሚቃጠለው ቦታ መጠን ወደ 3 እጥፍ ገደማ እንደሚጨምርም ገልጸዋል። የእሳት አደጋ አስተዳደርን ማሻሻል የሙቀት መጨመርን ከ70 በመቶ በላይ እንዳይጨምር ለመገደብ ቢረዳም ዳሩ ግን እነዚህ ማሻሻያዎች ችግሩ ሙሉ በሙሉ እንደማያስወግዱ ጥናቶች ያሳያሉ ተብሏል። በፖትስዳም የአየር ንብረት ተጽዕኖ ምርምር ተቋም ውስጥ የሥነ ምህዳር ተመራማሪ እና የጥናቱ መሪ የሆኑት ደራሲ ማይክ ቢሊንግ ይህንን አስመልክቶ እንደተናገሩት ከፍተኛ የልቀት መጠን በሚያስከትል አካሄድ ብንቀጥል በሰደድ እሳት የሚጎዳው ቦታ ስፋት አሁንም በከፍተኛ ሁኔታ ሊጨምር እንደሚችል አመላክተው የእሳት አደጋ አስተዳደር የአየር ንብረት ለውጥ ቅነሳ እርምጃዎችን ሊተካ አይችልም ብለዋል። የተባበሩት መንግስታት የአየር ንብረት ለውጥ ጉዳዮች ጽህፈት ቤት ዋና ጸሐፊ ሲሞን ስቲል በበኩላቸው የአየር ንብረት አደጋ ማስጠንቀቂያዎች ከሁሉም አቅጣጫ በኃይል እየተሰማ ነው በማለት ሐምሌ 21 ቀን 2018 ዓ.ም ባወጡት መግለጫ ያስጠነቀቁ ሲሆን የሰው ልጅ ለድንጋይ ከሰል፣ ለነዳጅና ለጋዝ አጠቃቀም ያለው ሱሰኝነት የሚያስከትለው ጉዳት ከጊዜ ወደ ጊዜ እየጨመረ በመምጣቱ ዓለም በአየር ንብረት ለውጥ ምክንያት የሚከሰቱ እና እንደ ቅዠት ሊቆጠሩ የሚችሉ አስከፊ አደጋዎች እየገጠሟት መሆኑን አስረድተዋል። የለውጥ ጥሪ የተደረገው ከዓመታት በፊት ቢሆንም ነገር ግን ወደ ተጨባጭ ተግባር የሚደረገው ሽግግር ማለትም ከቅሪተ አካል ነዳጅ አጠቃቀም ወደ ታዳሽ ኃይል እንዲሁም በደንና በውቅያኖሶች ጥበቃ ላይ ትኩረት ማድረግ በበቂ ፍጥነት እየተከናወነ አለመሆኑም ጭምር ተነግሯል። ሰደድ እሳት ድርቅ ከፍተኛ ሙቀትና የመሳሰሉት ካሁን በኋላ ንድፈ ሐሳቦች ብቻ ሳይሆኑ ይልቁንም በፍጥነት እየሞቀች ባለው ዓለም ውስጥ ለሚኖሩ በቢሊዮን የሚቆጠሩ ሰዎች ተጨባጭ የህይወት እውነታ ሆነዋል ያሉት ጽዋና ጻፊው ለዚህ መፍትሄ የሚሆነው ከሰልን ነዳጅንና ጋዝን በፍጥነት በመተው ታዳሽ ኃይልን በስፋት መጠቀምና ጉዳቱ በከፍተኛ ሁኔታ እየደረሰባቸው ባሉ አካባቢዎች የሚገኙ ሰዎችን መታደግ እንደሆነም አስረድተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በጻፉት ላውዳቶ ሲ በተሰኘው ሐዋርያዊ መልእክታቸው ላይ እንደገለጹት የአየር ንብረት ለውጥ ሁኔታን ለመፍታትና ለማስተካከል አሁንም ጊዜ እንዳለ ተቆመው የሰው ልጅ የጋራ መኖሪያችንን በመገንባት ረገድ አሁንም ቢሆን በጋራ የመስራት አቅም አለው ያሉ ሲሆን በእውነት ብዙ ነገር ሊደረግ ይችላል በማለት ተስፋ እንዳለ ተቆመዋል። ይህ ሰነድ የታተመበትን 10ኛ ዓመት ለማክበር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ጥቅምት ወር ላይ በካስቴል ጋንዴልፎ በተካሄደው ተስፋን ማጎልበት በተሰኘው ጉባኤ ላይ ለተሳታፊዎች ንግግር ባደረጉበት ወቅት ዘላቂና ሁሉን አቀፍ ልማትን ለማምጣት ዓለም አቀፉ ማህበረሰብ በጋራ እንዲሰራ ጥሪ በማቅረብ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ሐሳብ በድጋሚ አንጸባርቀዋል። በህብረተሰቡ ውስጥ ያለ እያንዳንዱ ሰው መንግስታዊ ባልሆኑ ድርጅቶችና ተማጋቾች ቡድኖች አማካኝነት መንግስታት የበለጠ ጥብቅ ደንቦችን ሂደቶችንና ቁጥጥሮችን እንዲያዘጋጁና እንዲተገብሩ ጫና ማድረግ እንዳለበት ያሳሰቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአካባቢ ላይ የሚደርሰውን ጉዳት መቀነስ የሚቻለው ዜጎች በብሔራዊ በክልልና በአካባቢ ደረጃ በፖለቲካዊ ውሳኔ አሰጣጥ ውስጥ ንቁ ሚና መጫወት ሲችሉ ብቻ እንደሆነም አስረድተዋል። በመጨረሻም አሁን ከመቼውም ጊዜ በላይ በላውዳቶ ሲ ውስጥ የተዘረዘሩት ጉዳዮች ተገቢ መሆናቸውና አስቸኳይ ትኩረት የሚያስፈልጋቸው እንደሆኑም ተመላክቷል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 15 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: የወጣቶች ዓለም
3: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
2: የወጣቶች ዓለም
4: ኢምቢ ለአዲስ የገንዘብ አሚሊኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። ያሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ ይሆን የሰውን ቀዳምነት ከመክዳት የመጣ የመሆኑን ሁኔታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና ኡነተኛ ሰባዊ ዓላማ በለለውና ይህ ሰባዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ኢሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለምን የተፈጠረ ነው። በመሆኑም የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የኢዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች የሚቃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም ሁኔተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራሲን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። እንቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ስልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሰረቱ ስነ ስርዓት በገበያ ቦታ ከመታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነፃ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ኢርዮቴ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰባዊ የሆነ ማኅበራዊ ሥርዓት እንዲመጣ ያደርጋል። ከዚህ መሠረት ሐሳብ በመነሳት ሀብትን ከዲዎች ጋር አለመካፈል፣ ከእነርሱ መስረቅና ሕልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የእነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ፣ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆውን ይወዳል። ሆኖም በክርስቶስ ስም ሆኖ ሀብታሞች ድሆችን መርዳት፣ ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። እምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በሕዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ድሆችና ይበልጥ ድሃ የሆኑ ሕዝቦች ሁከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል ዕድል በሌለበት የተለያዩ ጠብ የመጫርና የግጭት ዐይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ኅብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለሕግ ማስከበር ወይም ለስለላ ሥርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለጥ ከሥርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማኅበር ኢኮኖሚያዊ ሥርዓቱ ከመሠረቱ ፍትሐዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትሕንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማኅበራዊ ሥርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ኅብረተሰብ መዋቅሮች ውስጥ ተሰግስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሐዊ ባልሆኑ ማኅበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ስርዓት ከመበላለጥ ጋር ተደምሮ ማህበራዊ አቋምን በኢጥፍ ይጎዳል። መበላለጥ የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ፣ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ድሆችንና እጅግ ድሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግስቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች፣ የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማስ ሳደድ ቅርጽ ሊይዙ ይችላሉ። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሰረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በስነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለስነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።
0: አድማጮቻችን፣ የዛሬው የአርብ የነሐሴ 15 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

ቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ እንኳን ለፍልሰታ ማርያም ክብረ በዓል አደረሳችሁ እያልን የከበረ ሰላምታችንን እናቀርብላችኋለን።

ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ነሐሴ 16 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠል በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ እመቤታችን ማርያም የክርስቶስና የቤተክርስቲያን እናት በሚል ርዕስ የተጻፈውን አስተምሮ እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ነሐሴ 16 2018 ዓመተ ምህረት በሳን ማሪኖ ሪፐብሊክ የግማሽ ቀን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሳን ማሪኖ ካቶሊካዊ ማኅበረሰብ ጋር ተገናኝተው ባስተላለፉት መልእክት ሁሉም ሰው የሪፐብሊኩ መሥራቾች የሆኑትን የቅዱስ ማሪኔስና የቅዱስ ሊዮን ፈለግ በመከተል በቅዱስ ወንጌል ላይ የበለጠ እምነት እንዲኖረው አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ውስጥ የምትገኝ ትንሿን አገር ሳን ማሪኖን በጎበኙበት ወቅት ባደረጉት ንግግር የሪፐብሊኩ መሥራቾች የሆኑት የቅዱስ ማሪኔስና የቅዱስ ሊዮ የሕይወት ገድሎችን አስታውሰዋል። ድንጋይ ጠራቢና ተራ ምእመናን የነበሩት ነገር ግን በኋላ ለሐዋርያዊ አገልግሎት የተሾሙት ቅዱስ ማሪኔስና ቅዱስ ሊዮ በክርስቲያናዊ ነጻነት፣ በጋራ መከባበርና በኅብረት የወንጌልን መልእክት ወደ አዲስ ማኅበራዊና የፖለቲካ ሞዴልነት መተርጎም ይችሉ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሳን ማሪኖ ምእመናን ባደረጉት ንግግር በከፊልና ወዲያው በሚሰጡ መልሶች ከመርካት ይልቅ ልባችሁን ወሰን ለሌለው እግዚአብሔር ክፈቱ በማለት ወጣቶችን አሳስበው ይህም በታሪክ ላይ አሻራቸውን እንዲተዉ ከሚረዳቸው ከእግዚአብሔር ጋር እንዲገናኙ ሊያደርጋቸው እንደሚችል ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም በቦታው የተገኙት በሙሉ እግዚአብሔር የሰጣቸውን የጋብቻ ወይም የምንኩስናን ሕይወት ተልእኮ በጋለ ስሜት እንዲቀበሉና እንደ ፖለቲካና ማኅበራዊ ተሳትፎ ያሉ አስቸጋሪ የሥራ መስክ ምርጫዎችን ለማድረግ ድፍረት እንዲኖራቸው ጥሪ አቅርበው ለዓለም የሚናገር ሰላም የሚለውን የሐዋርያዊ ጉብኝታቸው መሪ ቃል ለመመስከር በተቻለ መጠን እንዲዘጋጁ አሳስበዋል። ወላጆችን በመደገፍ ላበረከቱት ሥራ ካህናትን፣ የትምህርት ክርስቶስ አስተማሪዎችንና ሌሎች መምህራን ዋና አስተማሪዎች በመሆናቸው ካመሰገኗቸው በኋላ ጥበብ የተመላበት ሐዋርያዊ አቀራረብ ወላጆች የራሳቸውን እምነት እንዲያድሱና ክርስቲያናዊ እሴቶቻቸውን ለልጆቻቸው በማስተላለፍ ደስታን እንዲያገኙ እንደሚያደርግ ተናግረዋል። በተለይም የጥምቀትና የቅዱሳት ምስጢራት ሕይወት እንዲያዳብሩና የአንድነት ተሞክሮ የሆነውን የጋራ አምልኮ ሥራ

ጳጳሳት በጥንቃቄ እንዲያዳብሩ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወትን ትርጉም ለሚመለከቱ ጥያቄዎች ኢየሱስ ክርስቶስ ፍጹም መልስ እንደሆነና ቅዱስ ወንጌል ለሁሉም ሰው የነጻነት መንገድ መሆኑን ተናግረው ለምናገኛቸው ሁሉ ልንሰጣቸው የምንችለው ስጦታ እንደሆነ ማስረድተዋል። በተለያዩ መንገዶች ክርስቲያኖች ቸርነታቸውን የሚገልጹትና ድጋፋችን በሚናቀርብላቸው ሰዎች ጥቅም ላይ ያነጣጠረውም ለዚህ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምላሻችን በግጭት በተመላ ዓለም ውስጥ በወንጌል በመታመን የምናደርገው ጉዞ ብቻ ነው ሲሉ ተናግረው ግለኝነትን፣ አለመተማመንንና ከፋፋይነትን በማሸነፍ ለወንድማማችነትና ለሰላም ባለን ተስፋ አዲስ ሕይወት ለመተንፈስ የሚያግዝ የህብረት አስፈላጊነት በማስታወስ ይህ ውርስ ቅዱስ ማሪነስና ቅዱስ ሊዮ የጀመሩትን በጽናትና በቁርጠኝነት መገንባት የመቀጠል ተልኳችን አካል ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 16 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ እናቀርብላችኋለን።

የድንግል ማርያም ሚና በክርስቶስና በመንፈስ ቅዱስ ምስጢራት በሚገባ ተመልክቷልና እነሆ አሁን በቤተ ክርስቲያን ምስጢር ውስጥ ያላትን ስፍራ መጥቀሱ ተገቢ ይሆናል። ድንግል ማርያም እውነተኛዋ የአምላካችንና የመድኃኒታችን እናት መሆኗ የታወቀና የተከበረ ነው። በፍቅሩ አማካኝነት የቤተ ክርስቲያን ሥራ አካላት የሆኑትን አማኞችን በማስገኘት ረገድ በፍቅሯ ተባብራለችና በግልጽ የክርስቶስ አካል ሁሉ እናት ነች። ማርያም ሆይ የቤተ ክርስቲያን እናት ነሽ። ከልጇ ጋር ያላት ፍጹም አንድነት። ማርያም በቤተ ክርስቲያን ውስጥ ያላት ሚና ከክርስቶስ ጋር ካላት አንድነት የማይነጣጠልና ከእርሱም በቀጥታ የሚመነጭ ነው። በማዳን ሥራ ረገድ የእናትና የልጅ አንድነት ከክርስቶስ በድንግልና መጸነስ ጀምሮ እስከ ሞቱ ድረስ ባለው ጊዜ ውስጥ ይገለጻል። ከሁሉም በላይ በሕማማቱ ሰዓት ይህ ይበልጥ ተገልጿል። ብፅዕት ድንግል በእምነቷ በመጽናት ከልጇ ጋር ባላት አንድነት እስከ መስቀሉ ድረስ በታማኝነት ዘልቃለች። በዚያም በአምላክ ዕቅድ በተወሰነው መሠረት አንድ ልጇ ላይ የወረደው ብርቱ ሥቃይ ቢሰማትም እርሱን በትዕግሥት በመቋቋም በልቧ በእርሱ መሥዋዕት ተካፋይ ሆነች። የእርሱን መሥዋዕትነት ፍቅር በመላበት መንፈስ ተቀበለች። በመጨረሻም በመስቀል ላይ ተሰቅሎ በሞቱ አፋፍ ላይ ያለ ኢየሱስ ክርስቶስ አንቺ ሴት እነሆ ልጅሽ በማለት እንደ እናቱ አድርጎ እንዲይዛት ለደቀ መዝሙሩ ሰጣት። ከልጇ እርገት በኋላ ማርያም በጸሎቶቿ የቤተ ክርስቲያን ጅማሬን አግዛለች። ከሐዋርያትና ከበርካታ ሴቶች ጋር ባላት ግንኙነት ብሥራት በሰማች ጊዜ ያጠላባትን የመንፈስ ቅዱስን ስጦታ ማርያም በጸሎቶቿ ስትለምን እናያታለን፣ ወደ ሰማይ በመወሰዷ ጭምር። በመጨረሻም ንጽሕ ድንግል ከአዳም ኃጢአት ሁሉ ተጠብቃ የምድራዊ ሕይወቷ ጉዞ ሲያበቃ በነፍስና በሥጋ ወደ ሰማያት ክብር ተወሰደች። የጌቶች ሁሉ ጌታ ከሆነውና ኃጢአትንና ሞትን ካሸነፈው ልጇ ጋር አንድነቷ ይበልጥ የተሟላ መሆኑን ለመመስከር በሁሉም ነገሮች ላይ ንግሥት ሆና በጌታ ከበረች። የብፅዕት ድንግል እርገት በልጇ ትንሣኤ ያደረገችው ልዩ ተሳትፎ ከመሆኑም በላይ የሌሎች ክርስቲያኖች የትንሣኤ ተስፋ ነው። በማዕረገ ጸጋ እርሷ እናታችን ናት። ለአብ ፈቃድ ለልጁ የማዳን ሥራ ለእያንዳንዱም የመንፈስ ቅዱስ አነሳሽነት ሙሉ በሙሉ በመታመኗ ድንግል ማርያም የቤተ ክርስቲያን የእምነትና የፍቅር አብነት ነች። ስለሆነም እርሷ የቤተ ክርስቲያን አካል ነች። በእርግጥም እርሷ ቀደምትና ሙሉ ለሙሉ ልዩ የሆነች የቤተ ክርስቲያን አማናዊ ተምሳሌት ናት። ከቤተ ክርስቲያንና ከመላው የሰው ዘር ጋር ካላት ግንኙነት አንጻር ሚናዋ ከዚህ የላቀ ነው። ፍጹም ልዩ በሆነ መንገድ መድኃኔ ዓለም ነፍሳትን እንደገና መለኮታዊ ሕይወት ለማጎናጸፍ በሚያከናውነው ተግባር እርሷ በታማኝነቷ በተስፋዋና በጽኑ ፍቅሯ ተባብራለች። ስለዚህ በተቀዳጀችው የጸጋ ማዕረግ እናታችን ነች። ይህ ጸጋ የተሞላው የማርያም እናትነት ብሥራቱን ሰምታ በታማኝነት ቃል ከገባችበትና በመስቀል ስር ሳትጠራጠር ቆማ ከቆየችበት ጊዜ አንስቶ የተመረጡት ሁሉ ዘላለማዊ ሕይወት እስከሚያገኙበት ጊዜ ድረስ ሳያቋርጥ ይቀጥላል። ወደ ሰማይ በተወሰደችበት ጊዜም ይህን የአማላጅነት ሥራዋን አልተወችም። በአያሌዎቹ የአማላጅነት ሥራዎቿ የዘላለማዊ ድኅነት በረከቶች ለእኛ ማስገኘቷን ቀጥላለች። ስለሆነም ቤተ ክርስቲያን ብሩክት ድንግል ጠበቃ፣ ደጋፊ፣ ረዳትና አስታራቂ በሚሉ ማዕረጎች ትማጸናታለች። የማርያም የሰዎች እናት መሆን ብቸኛ የሆነውን የክርስቶስን አስታራቂነት በምንም ዓይነት አያደበዝዘውም ወይም አይቀንሰውም። ይልቁንም ኃይሉን ሁሉ ከዚሁ ያገኛል። አንድም ፍጡር መቼም ቢሆን ሥጋ ከለበሰው ቃልና መድኃኒት ከሆነው ከእርሱ እኩል ሊሆን አይቻለውም። ልክ የክርስቶስ ክህነትን ባለሟሎቹና ምእመናን በልዩ ልዩ መንገዶች እንደሚጋሩና የእግዚአብሔር ፍቅር በተለያዩ መንገዶች በፍጥረታቱ መሃል እንደሚያበራ ሁሉ የአዳኙ ልዩ አስታራቂነት ከዚህ አንድ ምንጭ የመጋራትን ዘርፈ ብዙ ትብብር ይፈጥራል እንጂ አያግድም። ለብፅዕት ድንግል መታመን ትውልዶች ሁሉ ብፅዕት ይሉኛል። ቤተ ክርስቲያን ለብፅዕት ድንግል ያላት መታመን ከክርስትና አምልኮ ጋር በጥብቅ የተሳሰረ ነው። ቤተ ክርስቲያን በሚገባ ብፅዕት ድንግልን በልዩ መታመን ታከብራታለች። እጅግ ጥንት ከሆነ ዘመን አንስቶ ብፅዕት ድንግል እመ አምላክ በሚል መጠሪያ ትከበራለች። አለኝታ ሲሹም ምእመናንን በቸገራቸውና በአደጋ ጊዜ ሁሉ በጥድፊያ እርሷን ይማጸናሉ። ይህ የተለየ ፍቅር ሥጋ ለለበሰው ቃል በአቻ ዐይንም ለአብና ለመንፈስ ቅዱስ ከሚቀርበው ውዳሴ በመሠረቱ የሚለይና ይልቁንም በይበልጥ ይህንኑ የሚያዳብር ነው። በሥርዓት አምልኮ ደንብ የአምላክ እናት በምትከበርባቸው በዓላት የሚከናወኑ ውዳሴዎችና የመላው ወንጌል ማጠቃለያ የሆኑ መቁጠሪያን የመሰሉ ማርያማዊ ጸሎቶችን በመድገም የሚደረግ ተማጽኖ ለድንግል ማርያም ያለንን መንፈሳዊ ፍቅር ይገልጻሉ። ማርያም ለወደፊቱ የምትመጣዋ ቤተ ክርስቲያን ምስል። የቤተ ክርስቲያንን ጅማሬ ተልእኮና ግብ ከተናገርን በኋላ ማርያምን ከመሻት ውጪ ሌላ የተሻለ አማራጭ መደምደሚያ ልናገኝ አንችልም። በእርሷም አማካኝነት ቤተ ክርስቲያን በራሷ የእምነት ጉዞ ምስጢር ምን እንደሆነችና በጉዞዋ ፍጻሜም በምትደርስበት ሀገሯ ምን እንደምትሆን እናስባለን።
እዚያም እጅግ ቅድስት በሆነችውና በማትከፋፈለው ቅድስት ስላሴ ክብር በመላዋ ቅዱሳን ሱታፌ ቤተ ክርስቲያን የጌታዋ እናትና የራሷም እናት አድርጋ በምታከብራት በእርሷ አቀባበል ይደረግላታል። ባጭሩ የእግዚአብሔር መልአክ ባበሰራት ጊዜ እንደ ቃል ይሁንልኝ በማለት እሽታዋን በመግለጿ ልጁ ለሚያከናውነው ሥራ ሁሉ ገና ከጀምሩ ማርያም ተባባሪ ሆናለች። የዓለም ቤዛና የምስጢራዊው አካል ራስ በሆነው ስፍራ ሁሉ እርሷ እናት ነች። እጅግ ብጽሕት ድንግል ማርያም በምድር ላይ ያሳለፈችው ሕይወቷ እንዳበቃ የአካሉ ክፍሎች በሙሉ ከሞት እንደሚነሱ በማመላከት በልጇ ትንሣኤ ክብር ወደ ተጎናጸፈችበት መንግሥተ ሰማይ በነፍስና በሥጋ ተወሰደች። ቅድስት ወላዲት አምላክ አዲሲቷ ሔዋን የቤተ ክርስቲያን እናት በሰማይ ቤትም ስለ ክርስቶስ አካል ክፍሎች እናትነቷን እንደምትቀጥል እናምናለን። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ ነበር። ስላዳምጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እየሰፋ የሚሄድ ፍሬያማነት በሚል ንዑስ ርዕስ ከአንቀጽ 179 እስከ አንቀጽ 184 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

እየሰፋ የሚሄድ ፍሬያማነት። አንዳንድ ባለትዳሮች ልጅ መውለድ አይችሉም። ይህም ለነርሱ ተጨባጭ የስቃይ ምክንያት እንደሚሆንባቸው እናውቃለን። በተመሳሳይ ጋብቻ የተመሰረተው ልጆችን ለመውለድ ብቻ እንዳልሆነ እናውቃለን። የባለትዳሮች ጥልቅ ምኞት ቢኖርም ልጆች በሌሉባቸውም ሁኔታዎች ውስጥ ጋብቻ የህይወት ሙሉ መግባርና ሱታፌ ሆኖና እሴቱንና የማይፈርስ የመሆኑን ባህሪ ይዞ ይቀጥላል። እንደዚሁም እናትነት ስነ ህይወታዊ ሁኔታ ብቻ ሳይሆን በተለያዩ መንገዶች የሚገለጽ ነው። ጉዲፈቻ ወላጆች ለመሆን ትልቅ የልግስና መንገድ ነው። ስለዚህ ልጅ መውለድ የማይችሉ ባለትዳሮች ተገቢ የቤተሰብ ሁኔታ ያልተመቻቸላቸውን ሕፃናት ለማቀፍ የጋብቻ ፍቅራቸውን እንዲያሰፉ እመክራቸዋለሁ። ለጋስ በመሆናቸው ከቶ አይጸጸቱም። ልጅን በጉድፈቻ ማሳደግ የቤተሰብ ሲጦታ ለሌለው ቤተሰብ የሚደረግ ትልቅ የፍቅር ሥራ ነው። ከሁሉ በላይ ያልተፈለጉ ሕፃናት ባሉበት ሁኔታ ውርጃን ወይም ወልዶ መጣልን ለመከላከል እንዲቻል የጉድፈቻ ሂደት የሚያቃልል ሕግ መኖሩ ትኩረት ሊሰጠው የሚገባ ጉዳይ ነው። አንድን ሕፃን ያለ ቅድመ ሁኔታ በልግስና በጉድፈቻ የመቀበል ፈተናን የሚጋፈጡ የእግዚአብሔር የፍቅር መሣሪያ ይሆናሉ። እናትሽ ብትረሳሽ እንኳንን አረሳሽም፣ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 15 ተብሎ ተጽፏልና። የጉድፈቻና የማደጎ ምርጫ በመካንነት ረገድ ብቻ ሳይሆን በጋብቻ ተመክሮ ውስጥ ልዩ የፍሬያማነት መገለጫ ነው። የራስ እርካታን እንደ ማሞያ መብት ተደርጎ ከሚቆጠረውና ማናቸውንም መሥዋዕትነት ከፍሎ ልጅ የማግኘት ምኞትን ከማሳካት ሁኔታ አንጻር ሲታይ ጉድፈቻና ማደጎ በትክክል ከተረዷቸው የወላጅነትንና ልጆች የማሳደግን ዋና ገጽታ የሚያሳዩ ናቸው። በተፈጥሮ በጉድፈቻ ወይም በማደጎ የተገኙ ሕፃናት ወደዚህ ዓለም መምጣትን ብቻ ሳይሆን ተቀባይነትን፣ መወደንና እንክብካቤ የሚሹ የራሳቸው የሆነ መፍት ያላቸው ሰዎች ናቸው። በማናቸውም የጉድፈቻና የማደጎ ውሳኔዎች ውስጥ የሕፃኑ መሠረታዊ ፍላጎቶች ምንጊዜም ቢሆን ከግምት ውስጥ መግባት ይኖርባቸዋል። በሌላ በኩል በአገሮች በአህጉሮች መካከል የሚካሄድ የሕፃንና የሕገወጥ ዝውውር በተገቢ ሕጋዊ እርምጃና መንግሥታዊ ቁጥጥር ሊወገድ ይገባል። ተወልዶና ማደጎ የፍቅርን ፍሬያማነት መለማመጃ ብቸኛ መንገዶች እንዳልሆኑ ማስታወስ ያስፈልገናል። ሰፊ ቤተሰቦች እንኳን በህብረተሰቡ ላይ አሻራቸውን እንዲያኖሩና ሌሎች የፍሬያማነትን መገለጫዎች የማሳደግ ፍቅርን እንዲሹ ተጋብዘዋል። ክርስቲያን ቤተሰቦች እምነት ከዓለም እንደማስቀረን ይልቁንም ይበልጥ ወደ ዓለም ውስጥ እንደሚያስገባን ከቶ መርሳት የለባቸው። በመሠረቱ እያንዳንዳችን ለእግዚአብሔር መንግሥት ወደ ዓላማችን መምጣት የምንጫወተው ልዩ ሚና አለን። ቤተሰቦች ራሳቸውን ከህብረተሰብ መሸሸጊያ አድርጎ ማየት የለባቸው። ይልቁንም ከሌሎች ጋር በመተባበር መንፈስ ወደ ህብረተሰብ መቅረብ ይኖርባቸዋል። በዚህ አይነት ቤተሰቦች ሰዎችን ከህብረተሰብ ጋር የሚያዋህዱ መገናኛ መናኸሪያ በህዝባዊና ግላዊ መስኮች የመገናኛ ቁጦች ይሆናሉ። ባለትዳሮች ስለ ማህበራዊ ግዴታዎቻቸው የጠራ ግንዛቤ እንዲኖራቸው ያስፈልጋል። በዚህም መንገድ ፍቅራቸውን በመቀነስ ፋንታ በአዲስ ብርሃን ይቀጥላሉ። ገጣሚው እንዳለው እጆች አሻሹኝ፣ ቀኖቼን የሚሞላ ኅብር ሆኑልኝ፣ እኔም አንተን የምወደው እጆች ጽድቅን ቢያደርጉ ነው። በወድህ አንተ ፍቅሬ ባልንጀራዬና ሁሉም ነገሬ ብትሆን ነው። በጎዳና ላይ ጎን ለጎን ስንሆን ከሁለት በላይ ነን። ራስን ከሌላ የተለየ ወይም የተገለለ አድርጎ የሚያይ ቤተሰብ ፍሬያማ ሊሆን አይችልም። ይህን ስጋት ለመከላከል በጸጋና በጥበብ የተሞላው የኢየሱስ ቤተሰብ ራሱ ልዩ የሆነ ወይም ከሌላ የተለየ መስሎ እንዳልታየ ማስታወስ ይገባናል። ለዚህም ነው ሰዎች የኢየሱስን ጥበብ ማወቅ የከበዳቸውና ይህ ሰው እነዚህን ነገሮች ከየት አገኘው? ይህ አናጢው የማርያም ልጅ አልነበረምን? በማርቆስ ወንጌል ምዕራፍ 6 ከቁጥር 2 እስከ 3 ይህ የአናጢው ልጅ አይደለምን? በማቴዎስ ወንጌል ምዕራፍ 13 ከቁጥር 55 በማለት የተደነቁት እነዚህ ጥያቄዎች የነርሱ ቤተሰብ ተራ ቤተሰብ ለሌሎች የቀረበ የህብረተሰቡ መደበኛ አካል እንደሆነ በግልጽ ያሳያል።
ኢየሱስ ያደገው ከማርያምና ከዮሴፍ ጋር በጥበብና አፋኝ በሆነ ግንኙነት ውስጥ ሳይሆን ከሰፊው ቤተሰብ ከወላጆቹ ዘመዶቹና ከጓደኞቹ ሁሉ ጋር በመግባባት ነበር። ይህ ከኢየሩሳሌም መልስ በጉዞ ላይ ሳሉ ማርያምና ዮሴፍ የ12 ዓመት ልጅ ኢየሱስ ስለ ሰዎች ታሪክ እየሰማና ጭንቀታቸውን እየተጋራ ከመንገደኞች ጋር የነበረ የመሰላቸው በዚህ ምክንያት እንደሆነ ያስረዳል። ከመንገደኞች ጋር ያለ መስሏቸው የአንድ ቀን መንገድ ተጓዙ። በሉቃስ ወንጌል ምዕራፍ 2 ከቁጥር 44 አሁንም ቢሆን አንዳንድ ክርስቲያን ቤተሰቦች በቋንቋ አጠቃቀማቸው፣ በድርጊታቸው ወይም በአያያዛቸው ወይም አንድን ነገር ሁለቴ ወይም ሶስቴ ደጋግሞ በመናገራቸው ምክንያት ከማኅበረሰቡ የራቁና የተለዩ መስለው ይታያሉ። በእነርሱ ምክንያት ዘመዶቻቸው እንኳን የተናቁ ወይም የተኮነኑ ይመስላቸዋል። የፍቅርን ኃይል በተግባር የሚለማመዱ ባለትዳሮች ግን ይህ ፍቅር የደገፋ ሰዎችን ቁስል የሚጠግን የግንኙነትን ባህልን የሚያዳብርና ለፍትህ የሚታገል መሆኑን ያውቃሉ። እግዚአብሔር ለቤተሰብ ዓለምን የመጋራት እና እያንዳንዱ ሰው ሌሎች ሰዎችን እንደ ወንድሞችና እህቶች እንዲመለከት የመረዳትን ኃላፊነት ሰጥቶታል። የዛሬ ወንዶችና ሴቶችን የየዕለት ኑሮ በትኩረት መመልከት የቤተሰብ መንፈስ የማስረጽን የላቀ አስፈላጊነት ያሳያል። የመደበኛ ህይወት አደረጃጀት ከመሰረታዊ የሰው ልጅ ትስስር ፈጽሞ በራቀና ወጣውረድ በበዛበት አሰራር ምክንያት ይበልጥ እየተጨናገፈ ብቻ ሳይሆን ማህበራዊና ፖለቲካዊ ግብረ ገቦችም ጭምር የመላሸቅ ምክንያት እያሳዩ ናቸው። ግልጽና ተንከባካቢ ቤተሰቦች በበኩላቸው ለድሆች ቦታ ያመቻቻሉ። ከራሳቸው ያነሰ እድል ካጋጠማቸው ጋር ወዳጅነትን ይመሰርታሉ። በወንጌል ምክር መሰረት ለመኖር በሚያደርጉ ጥረት ከነዚህ አነስተኛ ከሆኑት ወንድሞች ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 የሚለውን የኢየሱስን ቃል ይገነዘባሉ። ሕይወታቸው የሚሳ ወይም የራት ግብዣ በምታደርጉበት ጊዜ በአጸፋው እንዳይጋብዝህና ብድራትህን እንዳይመልሱልህ ወዳጆችህን ወይም ወንድሞችን ወይም ዘመዶችን ወይም ከበርቴ ጎረቤትህን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችንና አይነ ስውራንን ጥራ፣ ትባረካለህም። በሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 የምለውን ከሁላችን የሚጠበቀውን የውዴታ ግዴታ በተጨባጭ መንገድ እንጸባርቃል። አሁን ትባረካላችሁ። የደስተኛ ቤተሰብ የደስታ ምስጢር ያለው እዚህ ላይ ነው። ቤተሰቦች በምስክርነታቸውና በአንደበታቸው ስለ ኢየሱስ ለሌሎች ይናገራሉ፣ እምነትን ያስተላልፋሉ፣ ስለ እግዚአብሔር ያለውን ምኞት ይቀሰቅሳሉ፣ የወንጌሉን ውበትና የአኗኗር ሁኔታውን ያንጸባርቃሉ። ስለዚህ ክርስቲያን ጋብቻዎች በወንድማማችነት ምስክርነታቸው፣ በማኅበራዊ እንክብካቤያቸው፣ በችግረኞች ስም በግልጽ በመናገራቸው፣ በአንጸባራቂ እምነታቸውና በንቁ ተስፋቸው ኅብረተሰብን ያደምቃሉ። የእነርሱ ፍሬያማነት ይሰፋል፣ በአያሌ መንገዶችም የእግዚአብሔር ፍቅር በኅብረተሰብ ውስጥ እንዲሰፍን ያደርጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ እንኳን ለፍልሰታ ማርያም ክብረ በዓል አደረሳችሁ እያልን የከበረ ሰላምታችንን እናቀርብላችኋለን።

ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ነሐሴ 16 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠል በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ የተጻፈውን አስተምሮ እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ነሐሴ 16 2018 ዓመተ ምህረት በሳን ማሪኖ ሪፐብሊክ የግማሽ ቀን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሳን ማሪኖ ካቶሊካዊ ማህበረሰብ ጋር ተገናኝተው ባስተላለፉት መልእክት ሁሉም ሰው የሪፐብሊኩ መስራቾች የሆኑትን የቅዱስ ማሪነስና የቅዱስ ሊዮን ፈለግ በመከተል በቅዱስ ወንጌል ላይ የበለጠ እምነት እንዲኖረው አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ውስጥ የምትገኝ ትንሿን አገር ሳን ማሪኖን በጎበኙበት ወቅት ባደረጉት ንግግር የሪፐብሊኩ መስራቾች የሆኑት የቅዱስ ማሪነስና የቅዱስ ሊዮ የሕይወት ገድሎችን አስታውሰዋል። ድንጋይ ጠራቢና ተራ ምእመናን የነበሩት ነገር ግን በኋላ ለሐዋርያዊ አገልግሎት የተሾሙት ቅዱስ ማሪነስና ቅዱስ ሊዮ በክርስቲያናዊ ነጻነት፣ በጋራ መከባበርና በኅብረት የወንጌልን መልእክት ወደ አዲስ ማኅበራዊና የፖለቲካ ሞዴልነት መተርጎም ይችሉ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሳን ማሪኖ ምእመናን ባደረጉት ንግግር በከፊልና ወዲያው በሚሰጡ መልሶች ከመርካት ይልቅ ልባችሁን ወሰን ለሌለው እግዚአብሔር ክፈቱ በማለት ወጣቶችን አሳስበው፣ ይህም በታሪክ ላይ አሻራቸውን እንዲተዉ ከሚረዳቸው ከእግዚአብሔር ጋር እንዲገናኙ ሊያደርጋቸው እንደሚችል ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም በቦታው የተገኙት በሙሉ እግዚአብሔር የሰጣቸውን የጋብቻ ወይም የምንኩስናን ሕይወት ተልእኮ በጋለ ስሜት እንዲቀበሉና እንደ ፖለቲካና ማኅበራዊ ተሳትፎ ያሉ አስቸጋሪ የሥራ መስክ ምርጫዎችን ለማድረግ ድፍረት እንዲኖራቸው ጥሪ አቅርበው ለዓለም የሚናገር ሰላም የሚለውን የሐዋርያዊ ጉብኝታቸው መሪ ቃል ለመመስከር በተቻለ መጠን እንዲዘጋጁ አሳስበዋል። ወላጆችን በመደገፍ ላበረከቱት ሥራ ካህናትን፣ የትምህርት ክርስቶስ አስተማሪዎችንና ሌሎች መምህራን ዋና አስተማሪዎች በመሆናቸው ካመሰገኗቸው በኋላ ጥበብ የተመላበት ሐዋርያዊ አቀራረብ ወላጆች የራሳቸውን እምነት እንዲያድሱና ክርስቲያናዊ እሴቶቻቸውን ለልጆቻቸው በማስተላለፍ ደስታን እንዲያገኙ እንደሚያደርግ ተናግረዋል። በተለይም የጥምቀትና የቅዱሳት ምስጢራት ሕይወት እንዲያዳብሩና የአንድነት ተሞክሮ የሆነውን የጋራ አምልኮ ሥርዓት በጥንቃቄ እንዲያዳብሩ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወትን ትርጉም ለሚመለከቱ ጥያቄዎች ኢየሱስ ክርስቶስ ፍጹም መልስ እንደሆነና ቅዱስ ወንጌል ለሁሉም ሰው የነጻነት መንገድ መሆኑን ተናግረው ለምናገኛቸው ሁሉ ልንሰጣቸው የምንችለው ስጦታ እንደሆነ አስረድተዋል። በተለያዩ መንገዶች ክርስቲያኖች ቸርነታቸውን የሚገልጹትና ድጋፋችን በምናቀርብላቸው ሰዎች ጥቅም ላይ ያነጣጠረውም ለዚህ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምላሻችን በግጭት በተመላ ዓለም ውስጥ በወንጌል በመታመን የምናደርገው ጉዞ ብቻ ነው ሲሉ ተናግረው ግለኝነትን፣ አለመተማመንንና ከፋፋይነትን በማሸነፍ ለወንድማማችነትና ለሰላም ባለን ተስፋ አዲስ ሕይወት ለመተንፈስ የሚያግዝ የኅብረት አስፈላጊነት በማስታወስ ይህ ውርስ ቅዱስ ማሪነስና ቅዱስ ሊዮ የጀመሩትን በጽናትና በቁርጠኝነት መገንባት የመቀጠል ተልኳችን አካል ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 16 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ እናቀርብላችኋለን።

የድንግል ማርያም ሚና በክርስቶስና በመንፈስ ቅዱስ ምስጢራት በሚገባ ተመልክቷልና እነሆ አሁን በቤተ ክርስቲያን ምስጢር ውስጥ ያላትን ስፍራ መጥቀሱ ተገቢ ይሆናል። ድንግል ማርያም እውነተኛዋ የአምላካችንና የመድኃኒታችን እናት መሆኗ የታወቀና የተከበረ ነው። በፍቅሩ አማካኝነት የቤተ ክርስቲያን ሥራ አካላት የሆኑትን አማኞችን በማስገኘት ረገድ በፍቅሯ ተባብራለችና በግልጽ የክርስቶስ አካል ሁሉ እናት ነች። ማርያም ሆይ የቤተ ክርስቲያን እናት ነሽ። ከልጇ ጋር ያላት ፍጹም አንድነት። ማርያም በቤተ ክርስቲያን ውስጥ ያላት ሚና ከክርስቶስ ጋር ካላት አንድነት የማይነጣጠልና ከእርሱም በቀጥታ የሚመነጭ ነው። በማዳን ሥራ ረገድ የእናትና የልጅ አንድነት ከክርስቶስ በድንግልና መጸነስ ጀምሮ እስከ ሞቱ ድረስ ባለው ጊዜ ውስጥ ይገለጻል። ከሁሉም በላይ በሕማማቱ ሰዓት ይህ ይበልጥ ተገልጿል። ብፅዕት ድንግል በእምነቷ በመጽናት ከልጇ ጋር ባላት አንድነት እስከ መስቀሉ ድረስ በታማኝነት ዘልቃለች። በዚያም በአምላክ ዕቅድ በተወሰነው መሠረት አንድ ልጇ ላይ የወረደው ብርቱ ሥቃይ ቢሰማትም እርሱን በትዕግሥት በመቋቋም በልቧ በእርሱ መሥዋዕት ተካፋይ ሆነች። የእርሱን መሥዋዕትነት ፍቅር በመላበት መንፈስ ተቀበለች። በመጨረሻም በመስቀል ላይ ተሰቅሎ በሞቱ አፋፍ ላይ ያለ ኢየሱስ ክርስቶስ አንቺ ሴት እነሆ ልጅሽ በማለት እንደ እናቱ አድርጎ እንዲይዛት ለደቀ መዝሙሩ ሰጣት። ከልጇ ዕርገት በኋላ ማርያም በጸሎቶቿ የቤተ ክርስቲያን ጅማሬን አግዛለች። ከሐዋርያትና ከበርካታ ሴቶች ጋር ባላት ግንኙነት ብሥራት በሰማች ጊዜ ያጠላባትን የመንፈስ ቅዱስን ስጦታ ማርያም በጸሎቶቿ ስትለምን እናያታለን፣ ወደ ሰማይ በመወሰዷ ጭምር። በመጨረሻም ንጽሕ ድንግል ከአዳም ኃጢአት ሁሉ ተጠብቃ የምድራዊ ሕይወቷ ጉዞ ሲያበቃ በነፍስና በሥጋ ወደ ሰማያት ክብር ተወሰደች። የጌቶች ሁሉ ጌታ ከሆነውና ኃጢአትንና ሞትን ካሸነፈው ልጇ ጋር አንድነቷ ይበልጥ የተሟላ መሆኑን ለመመስከር በሁሉም ነገሮች ላይ ንግሥት ሆና በጌታ ከበረች። የብፅዕት ድንግል ዕርገት በልጇ ትንሣኤ ያደረገችው ልዩ ተሳትፎ ከመሆኑም በላይ የሌሎች ክርስቲያኖች የትንሣኤ ተስፋ ነው። በማዕረገ ጸጋ እርሷ እናታችን ናት። ለአብ ፈቃድ፣ ለልጁ የማዳን ሥራ፣ ለእያንዳንዱም የመንፈስ ቅዱስ አነሳሽነት ሙሉ በሙሉ በመታመኗ ድንግል ማርያም የቤተ ክርስቲያን የእምነትና የፍቅር አብነት ነች። ስለሆነም እርሷ የቤተ ክርስቲያን አካል ነች። በእርግጥም እርሷ ቀደምትና ሙሉ ለሙሉ ልዩ የሆነች የቤተ ክርስቲያን አማናዊ ተምሳሌት ናት። ከቤተ ክርስቲያንና ከመላው የሰው ዘር ጋር ካላት ግንኙነት አንጻር ሚናዋ ከዚህ የላቀ ነው። ፍጹም ልዩ በሆነ መንገድ መድኃኔ ዓለም ነፍሳትን እንደገና መለኮታዊ ሕይወት ለማጎናጸፍ በሚያከናውነው ተግባር እርሷ በታማኝነቷ በተስፋዋና በጽኑ ፍቅሯ ተባብራለች። ስለዚህ በተቀዳጀችው የጸጋ ማዕረግ እናታችን ነች። ይህ ጸጋ የተሞላው የማርያም እናትነት ብሥራቱን ሰምታ በታማኝነት ቃል ከገባችበትና በመስቀል ስር ሳትጠራጠር ቆማ ከቆየችበት ጊዜ አንስቶ የተመረጡት ሁሉ ዘላለማዊ ሕይወት እስከሚያገኙበት ጊዜ ድረስ ሳያቋርጥ ይቀጥላል። ወደ ሰማይ በተወሰደችበት ጊዜም ይህን የአማላጅነት ሥራዋን አልተወችም። በአያሌዎቹ የአማላጅነት ሥራዎቿ የዘላለማዊ ድኅነት በረከቶች ለእኛ ማስገኘቷን ቀጥላለች። ስለሆነም ቤተ ክርስቲያን ቡርክት ድንግል ጠበቃ፣ ደጋፊ፣ ረዳትና አስታራቂ በሚሉ ማዕረጎች ትማጸናታለች። የማርያም የሰዎች እናት መሆን ብቸኛ የሆነውን የክርስቶስን አስታራቂነት በምንም ዓይነት አያደበዝዘውም ወይም አይቀንሰውም። ይልቁንም ኃይሉን ሁሉ ከዚሁ ያገኛል። አንድም ፍጡር መቼም ቢሆን ሥጋ ከለበሰው ቃልና መድኃኒት ከሆነው ከእርሱ እኩል ሊሆን አይቻለውም። ልክ የክርስቶስ ክህነትን ባለሟሎቹና ምእመናን በልዩ ልዩ መንገዶች እንደሚጋሩና የእግዚአብሔር ፍቅር በተለያዩ መንገዶች በፍጥረታቱ መሃል እንደሚያበራ ሁሉ የአዳኙ ልዩ አስታራቂነት ከዚህ አንድ ምንጭ የመጋራትን ዘርፈ ብዙ ትብብር ይፈጥራል እንጂ አያግድም። ለብፅዕት ድንግል መታመን። ትውልዶች ሁሉ ብፅዕት ይሉኛል። ቤተ ክርስቲያን ለብፅዕት ድንግል ያላት መታመን ከክርስትና አምልኮ ጋር በጥብቅ የተሳሰረ ነው። ቤተ ክርስቲያን በሚገባ ብፅዕት ድንግልን በልዩ መታመን ታከብራታለች። እጅግ ጥንት ከሆነ ዘመን አንስቶ ብፅዕት ድንግል እመ አምላክ በሚል መጠሪያ ትከበራለች። አለኝታ ሲሹም ምእመናንን በቸገራቸውና በአደጋ ጊዜ ሁሉ በጥድፊያ እርሷን ይማጸናሉ። ይህ የተለየ ፍቅር ሥጋ ለለበሰው ቃል በአቻ ዐይንም ለአብና ለመንፈስ ቅዱስ ከሚቀርበው ውዳሴ በመሠረቱ የሚለይና ይልቁንም በይበልጥ ይህንኑ የሚያዳብር ነው። በሥርዓት አምልኮ ደንብ የአምላክ እናት በምትከበርባቸው በዓላት የሚከናወኑ ውዳሴዎችና የመላው ወንጌል ማጠቃለያ የሆኑ መቁጠሪያን የመሰሉ ማርያማዊ ጸሎቶችን በመድገም የሚደረግ ተማጽኖ ለድንግል ማርያም ያለንን መንፈሳዊ ፍቅር ይገልጻሉ። ማርያም ለወደፊቱ የምትመጣዋ ቤተ ክርስቲያን ምስል። የቤተ ክርስቲያንን ጅማሬ፣ ተልእኮና ግብ ከተናገርን በኋላ ማርያምን ከመሻት ውጪ ሌላ የተሻለ አማራጭ መደምደሚያ ልናገኝ አንችልም። በእርሷም አማካኝነት ቤተ ክርስቲያን በራሷ የእምነት ጉዞ ምስጢር ምን እንደሆነችና በጉዞዋ ፍጻሜም በምትደርስበት ሀገሯ ምን እንደምትሆን እናስባለን።
እዚያም እጅግ ቅድስት በሆነችውና በማትከፋፈለው ቅድስት ስላሴ ክብር በመላዋ ቅዱሳን ሱታፌ ቤተ ክርስቲያን የጌታዋ እናትና የራሷም እናት አድርጋ በምታከብራት በእርሷ አቀባበል ይደረግላታል። ባጭሩ የእግዚአብሔር መልአክ ባበስራት ጊዜ እንደ ቃል ይሁንልኝ በማለት እሽታዋን በመግለጿ ልጁ ለሚያከናውነው ሥራ ሁሉ ገና ከጀምሩ ማርያም ተባባሪ ሆናለች። የዓለም ቤዛና የምስጢራዊው አካል ራስ በሆነው ስፍራ ሁሉ እርሷ እናት ነች። እጅግ ብጽሕት ድንግል ማርያም በምድር ላይ ያሳለፈችው ሕይወቷ እንዳበቃ የአካሉ ክፍሎች በሙሉ ከሞት እንደሚነሱ በማመላከት በልጇ ትንሣኤ ክብር ወደ ተጎናጸፈችበት መንግሥተ ሰማይ በነፍስና በሥጋ ተወሰደች። ቅድስት ወላዲት አምላክ አዲሲቷ ሔዋን የቤተ ክርስቲያን እናት በሰማይ ቤትም ስለ ክርስቶስ አካል ክፍሎች እናትነቷን እንደምትቀጥል እናምናለን። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ ነበር። ስላዳምጣችሁን ከልብ እናመሰግናለን።

ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እየሰፋ የሚሄድ ፍሬያማነት በሚል ንዑስ ርዕስ ከአንቀጽ 179 እስከ አንቀጽ 184 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

እየሰፋ የሚሄድ ፍሬያማነት። አንዳንድ ባለትዳሮች ልጅ መውለድ አይችሉም። ይህም ለነርሱ ተጨባጭ የስቃይ ምክንያት እንደሚሆንባቸው እናውቃለን። በተመሳሳይ ጋብቻ የተመሰረተው ልጆችን ለመውለድ ብቻ እንዳልሆነ እናውቃለን። የባለትዳሮች ጥልቅ ምኞት ቢኖርም ልጆች በሌሉባቸውም ሁኔታዎች ውስጥ ጋብቻ የሕይወት ሙሉ ምግባርና ሱታፌ ሆኖና እሴቱንና የማይፈርስ የመሆኑን ባህሪ ይዞ ይቀጥላል። እንደዚሁም እናትነት ስነ ሕይወታዊ ሁኔታ ብቻ ሳይሆን በተለያዩ መንገዶች የሚገለጽ ነው። ጉዲፈቻ ወላጆች ለመሆን ትልቅ የልግስና መንገድ ነው። ስለዚህ ልጅ መውለድ የማይችሉ ባለትዳሮች ተገቢ የቤተሰብ ሁኔታ ያልተመቻቸላቸውን ሕፃናት ለማቀፍ የጋብቻ ፍቅራቸውን እንዲያሰፉ እመክራቸዋለሁ። ለጋስ በመሆናቸው ከቶ አይጸጸቱም። ልጅን በጉድፈቻ ማሳደግ የቤተሰብ ሲጦታ ለሌለው ቤተሰብ የሚደረግ ትልቅ የፍቅር ሥራ ነው። ከሁሉ በላይ ያልተፈለጉ ሕፃናት ባሉበት ሁኔታ ውርጃን ወይም ወልዶ መጣልን ለመከላከል እንዲቻል የጉድፈቻ ሂደት የሚያቃልል ሕግ መኖሩ ትኩረት ሊሰጠው የሚገባ ጉዳይ ነው። አንድን ሕፃን ያለ ቅድመ ሁኔታ በልግስና በጉድፈቻ የመቀበል ፈተናን የሚጋፈጡ የእግዚአብሔር የፍቅር መሣሪያ ይሆናሉ። እናትሽ ብትረሳሽ እንኳንን አረሳሽም፣ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 15 ተብሎ ተጽፏልና። የጉድፈቻና የማደጎ ምርጫ በመካንነት ረገድ ብቻ ሳይሆን በጋብቻ ተመክሮ ውስጥ ልዩ የፍሬያማነት መገለጫ ነው። የራስ እርካታን እንደ ማሞያ መብት ተደርጎ ከሚቆጠረውና ማናቸውንም መሥዋዕትነት ከፍሎ ልጅ የማግኘት ምኞትን ከማሳካት ሁኔታ አንጻር ሲታይ ጉድፈቻና ማደጎ በትክክል ከተረዷቸው የወላጅነትንና ልጆች የማሳደግን ዋና ገጽታ የሚያሳዩ ናቸው። በተፈጥሮ በጉድፈቻ ወይም በማደጎ የተገኙ ሕፃናት ወደዚህ ዓለም መምጣትን ብቻ ሳይሆን ተቀባይነትን፣ መወደንና እንክብካቤ የሚሹ የራሳቸው የሆነ መፍት ያላቸው ሰዎች ናቸው። በማናቸውም የጉድፈቻና የማደጎ ውሳኔዎች ውስጥ የሕፃኑ መሠረታዊ ፍላጎቶች ምንጊዜም ቢሆን ከግምት ውስጥ መግባት ይኖርባቸዋል። በሌላ በኩል በአገሮች በአህጉሮች መካከል የሚካሄድ የሕፃንና የሕገወጥ ዝውውር በተገቢ ሕጋዊ እርምጃና መንግሥታዊ ቁጥጥር ሊወገድ ይገባል። ተወልዶና ማደጎ የፍቅርን ፍሬያማነት መለማመጃ ብቸኛ መንገዶች እንዳልሆኑ ማስታወስ ያስፈልገናል። ሰፊ ቤተሰቦች እንኳን በህብረተሰቡ ላይ አሻራቸውን እንዲያኖሩን ሌሎች የፍሬያማነትን መገለጫዎች የማሳደግ ፍቅርን እንዲሹ ተጋብዘዋል። ክርስቲያን ቤተሰቦች እምነት ከዓለም እንደማስቀረን ይልቁንም ይበልጥ ወደ ዓለም ውስጥ እንደሚያስገባን ከቶ መርሳት የለባቸው። በመሠረቱ እያንዳንዳችን ለእግዚአብሔር መንግሥት ወደ ዓላማችን መምጣት የምንጫወተው ልዩ ሚና አለን። ቤተሰቦች ራሳቸውን ከህብረተሰብ መሸሸጊያ አድርጎ ማየት የለባቸው። ይልቁንም ከሌሎች ጋር በመተባበር መንፈስ ወደ ህብረተሰብ መቅረብ ይኖርባቸዋል። በዚህ አይነት ቤተሰቦች ሰዎችን ከህብረተሰብ ጋር የሚያዋህዱ መገናኛ መናኸሪያ በሕዝባዊና ግላዊ መስኮች የመገናኛ ቆጦች ይሆናሉ። ባለትዳሮች ስለ ማኅበራዊ ግዴታዎቻቸው የጠራ ግንዛቤ እንዲኖራቸው ያስፈልጋል። በዚህም መንገድ ፍቅራቸውን በመቀነስ ፋንታ በአዲስ ብርሃን ይቀጥላሉ። ገጣሚው እንዳለው እጆች አሻሹኝ፣ ቀኖቼን የሚሞላ ኅብር ሆኑልኝ፣ እኔም አንተን የምወደው እጆች ጽድቅን ቢያደርጉ ነው። በወድህ አንተ ፍቅሬ ባልንጀራዬና ሁሉም ነገሬ ብትሆን ነው። በጎዳና ላይ ጎን ለጎን ስንሆን ከሁለት በላይ ነን። ራስን ከሌላ የተለየ ወይም የተገለለ አድርጎ የሚያይ ቤተሰብ ፍሬያማ ሊሆን አይችልም። ይህን ስጋት ለመከላከል በጸጋና በጥበብ የተሞላው የኢየሱስ ቤተሰብ ራሱ ልዩ የሆነ ወይም ከሌላ የተለየ መስሎ እንዳልታየ ማስታወስ ይገባናል። ለዚህም ነው ሰዎች የኢየሱስን ጥበብ ማወቅ የከበዳቸውና ይህ ሰው እነዚህን ነገሮች ከየት አገኘው? ይህ አናጢው የማርያም ልጅ አልነበረምን? በማርቆስ ወንጌል ምዕራፍ 6 ከቁጥር 2 እስከ 3 ይህ የአናጢው ልጅ አይደለምን? በማቴዎስ ወንጌል ምዕራፍ 13 ከቁጥር 55 በማለት የተደነቁት እነዚህ ጥያቄዎች የነርሱ ቤተሰብ ተራ ቤተሰብ ለሌሎች የቀረበ የህብረተሰቡ መደበኛ አካል እንደሆነ በግልጽ ያሳያል።
ኢየሱስ ያደገው ከማርያምና ከዮሴፍ ጋር በጥበብና አፋኝ በሆነ ግንኙነት ውስጥ ሳይሆን ከሰፊው ቤተሰብ ከወላጆቹ ዘመዶቹና ከጓደኞቹ ሁሉ ጋር በመግባባት ነበር። ይህ ከኢየሩሳሌም መልስ በጉዞ ላይ ሳሉ ማርያምና ዮሴፍ የአስራ ሁለት ዓመት ልጅ ኢየሱስ ስለ ሰዎች ታሪክ እየሰማና ጭንቀታቸውን እየተጋራ ከመንገደኞች ጋር የነበረ የመሰላቸው በዚህ ምክንያት እንደሆነ ያስረዳል። ከመንገደኞች ጋር ያለ መስሏቸው የአንድ ቀን መንገድ ተጓዙ። በሉቃስ ወንጌል ምዕራፍ 2 ከቁጥር 44 አሁንም ቢሆን አንዳንድ ክርስቲያን ቤተሰቦች በቋንቋ አጠቃቀማቸው፣ በድርጊታቸው ወይም በአያያዛቸው ወይም አንድን ነገር ሁለቴ ወይም ሶስቴ ደጋግሞ በመናገራቸው ምክንያት ከማኅበረሰቡ የራቁና የተለዩ መስለው ይታያሉ። በእነርሱ ምክንያት ዘመዶቻቸው እንኳን የተናቁ ወይም የተኮነኑ ይመስላቸዋል። የፍቅርን ኃይል በተግባር የሚለማመዱ ባለትዳሮች ግን ይህ ፍቅር የደገፋ ሰዎችን ቁስል የሚጠግን የግንኙነትን ባህልን የሚያዳብርና ለፍትህ የሚታገል መሆኑን ያውቃሉ። እግዚአብሔር ለቤተሰብ ዓለምን የመጋራት እና እያንዳንዱ ሰው ሌሎች ሰዎችን እንደ ወንድሞችና እህቶች እንዲመለከት የመረዳትን ኃላፊነት ሰጥቶታል። የዛሬ ወንዶችና ሴቶችን የየዕለት ኑሮ በትኩረት መመልከት የቤተሰብ መንፈስ የማስረጽን የላቀ አስፈላጊነት ያሳያል። የመደበኛ ሕይወት አደረጃጀት ከመሠረታዊ የሰው ልጅ ትስስር ፈጽሞ በራቀና ወጣ ውረድ በበዛበት አሰራር ምክንያት ይበልጥ እየተጨናገፈ ብቻ ሳይሆን ማኅበራዊና ፖለቲካዊ ግብረ ገቦችም ጭምር የመላሸቅ ምክንያት እያሳዩ ናቸው። ግልጽና ተንከባካቢ ቤተሰቦች በበኩላቸው ለድሆች ቦታ ያመቻቻሉ። ከራሳቸው ያነሰ ዕድል ካጋጠማቸው ጋር ወዳጅነትን ይመሰርታሉ። በወንጌል ምክር መሠረት ለመኖር በሚያደርጉ ጥረት ከነዚህ አነስተኛ ከሆኑት ወንድሞች ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 የሚለውን የኢየሱስን ቃል ይገነዘባሉ። ሕይወታቸው የሚሳ ወይም የራት ግብዣ በምታደርጉበት ጊዜ በአጸፋው እንዳይጋብዝህና ብድራትህን እንዳይመልሱልህ ወዳጆችህን ወይም ወንድሞችን ወይም ዘመዶችን ወይም ከበርተ ጎረቤትህን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችንና ዓይነ ስውራንን ጥራ፣ ትባረካለህም። በሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 የምለውን ከሁላችን የሚጠበቀውን የውዴታ ግዴታ በተጨባጭ መንገድ እንጸባርቃል። አሁን ትባረካላችሁ። የደስተኛ ቤተሰብ የደስታ ምስጢር ያለው እዚህ ላይ ነው። ቤተሰቦች በምስክርነታቸውና በአንደበታቸው ስለ ኢየሱስ ለሌሎች ይናገራሉ፣ እምነትን ያስተላልፋሉ፣ ስለ እግዚአብሔር ያለውን ምኞት ይቀሰቅሳሉ፣ የወንጌሉን ውበትና የአኗኗር ሁኔታውን ያንጸባርቃሉ። ስለዚህ ክርስቲያን ጋብቻዎች በወንድማማችነት ምስክርነታቸው፣ በማኅበራዊ እንክብካቤያቸው፣ በችግረኞች ስም በግልጽ በመናገራቸው፣ በአንጸባራቂ እምነታቸውና በንቁ ተስፋቸው ኅብረተሰብን ያደምቃሉ። የእነርሱ ፍሬያማነት ይሰፋል፣ በአያሌ መንገዶችም የእግዚአብሔር ፍቅር በኅብረተሰብ ውስጥ እንዲሰፍን ያደርጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።